አስፋን እንደምትቆጥሬ በደባሲት እንደሆነ ትንሽ ፕሮጀክት ነው አጥቶ ነበር። ስለዚህ አይበስተት ነው ከነባለው ስቶሪ ቢዝነስ